다 자샤네 야사르베가다 얼어서 또 얼른다라 호르치가제 얼어서 또 얼른다 호르자샤다 өдөр нэ аллан чиргүүд ахна